0: እና ማሪኮ ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኔሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: Santa Maria, Madre di Dio, prega per noi peccatori, adesso e nell'ora della nostra morte. Amen.
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኤ ኔሎራ ደላ ኖስትራ ሞርቴ አሜን።